ባንቺ ሐዘን አፈሰስኩ። በዚህ ዓለም መፈጠሬን አማረርኩኝ። እምባዬ ፈሶ አልፎልኛል። ያንቺ እምባ ግን ይቀጥላል።